ላለው ዜናታት እንሆ ፈለማረስታቶን ክነቀድም ኤርትራ ምክትል አቦ ወንበር ተፈሻው ጉባኤ ሕብራት ሃገራት ኮይና ተመሪፃ ኤርትራ ለበዳ ኢቦላ ንምክልኻል እውን ውጥን ከም ዘውፅኦ ተፍሊጣላ ንእግዚኣዊ ምሕዳር ዝተክአ መንግስት ትግራይ ንኣቶ ኣማኒለ ሰፋ ምክትል ፕረዚደንት ገይሩ ሸይሙ ተዓዘብቲ መረፃ ኢትዮጵያ ዝነበሩ ናይ ሕብረት ኣፍሪካን ኢጋድን ልኡኻት ፖለቲካዊ ህዝብ ኣብ ኢትዮጵያ ክጅምር ፀዊዖም ሕብረት ኣውሮፓ እንቶም ተዓዘብትን ወሲኾም ኣብ ኢትዮጵያ ዝተኻየደ ምርጫ ከም ዝቕበልዎን ሰላማዊ ምንባሩን ብምግላጽ ኣብቶም ዝሰረፎ ከባብታት እውን ክካየድ ፀዊዖም ኣለዉ ብኻልእ ገጽ ክልተ ተቃወምቲ ፓርትታት ድማ ንከይደቲ መረፃ ነቒፎም ኣብ ኣብያተ ክርስትያናት ዝፍፀም መጥቃዕቲ ክሳብ መዓዝ ዝብል ሓዘን ከም ዝፈጠ ፓትርያርክ ኦርቶዶክሳዊት ተዋህዶ ቤተ ክርስትያን ኢትዮጵያ ብፁእ ኣቡነ ማትያስ ተዛሪቦም ዝብሉ ንሰዓት ተዳለዉ ዜናታት እዮም ናብ ዝርዝራቶም ኤርትራ ምክትል ኣቦ ወንበር መበል 81 ሓፈሻዊ ጉባኤ ሕብራት ሃገራት ኮይና ተመሪፃ ኤርትራ ሓንቲ ካብተን መበል 81 ሓፈሻዊ ጉባኤ ዝመርሓ 21 ሃገራት ኮይና ብወግዒ ተመሪፃ ኣላ ኤርትራ ካብ መስከረም 226 ክሳብ መስከረም 227 ዝፀንሕ ናይ ሓደ ዓመት እዋን ሓንቲ ካብተን ምክትል ኣቦ ወንበር 81 ሓፈሻዊ ጉባኤ ሕብራት ሃገራት ብዝበሃል ዝፍለጥ መሪሕነት ክትመርሕ ብወግዒ ተመሪፃ ኣላ እዚ ፍጻመ እዚ ድማ ሓደ ርኡይ ዲፕሎማስያዊ ዓወት ምዃኑ ዝግለጽ ዘሎ እዚ ውሳነ እዚ ብዕለት 2 ሰነ 226 ኣብ ዝተኻየደ ሓፈሻዊ ጉባኤ ሕብራት ሃገራት ወግዓዊ ዝኾነ ኮይኑ ቅድሚ ሕጂ ኣብ ኣዲስ ኣበባ ኣብ ዝተኻየደ መበል 39 ስሩዕ ኣኼባ ሕብረት ኣፍሪካ ንሕፁይነት ኤርትራ ድሕሪ ምድጋፉ ዝመፀ ውፅኢት እዩ ኤርትራ ካብተን ዝተመርፃ ምክትል ኣቦ ወንበራት ሓንቲ ብምዃን ኣካል ናይቲ ሓፈሻዊ ኮሚቴ ሓፈሻዊ ጉባኤ ክትከውን እያ እዚ ኮሚቴ እዚ ኣጀንዳታት እቲ ጉባኤ ኣብ ምውዳብ ጉዳያት ናብ ዝምልከቶም ኮሚቴታት ኣብ ምምቃልን ሰሌዳ ግዜ ናይቲ ሙሉእ ኣኼባታት ኣብ ምክትታልን ሓላፍነት ዝስከም እዩ ልኡኽ ኤርትራ ምስቲ ሓዱሽ ዝተመርፀ ኣቦ ወንበር ሓፈሻዊ ጉባኤ ዝኾነ ሚኒስትሪ ጉዳይ ወፃኢ ባንግላዴሽ ከሊሉ ራሕማን ብቐጥታ ክሰርሕ እዩ ተባሂሉ ኣሎ ተንተንቲ ነዚ ዕድል ከም ዓብዪ መሰረት ገይሮም ዝርእይዎ ክኾኑን ከለዉ ኤርትራ ለበዳ ኢቦላ ንምክልኻል ውጥን ከም ዘውፅኦ ተፍሊጣ ሚኒስትሪ ጥዕና ኤርትራ ነቲ ኣብ ዲሞክራስያዊት ሪፓብሊክ ኮንጎን ኡጋንዳ እንተረእዩ ዘሎ ለበዳ ኤቦላ ንምክልኻል ውጥን ከም ዘውፅእ መንግስታዊ ማዕከናት ዜና ሓቢረን ሓላፊ ምቁፅፃር ተመሓላለፍቲ ሕማማት ሃገር ብሃገር ደረጃ ሓይሊ ዕማም ቆይሙኣሎ ክብል እውን ዝፀብጻብ ኣመልኪቱ ኣሎ ዶክተር ኣርኣያ ብርሃነ ከም ዝብሉ ኣብቲ ሃገር ዘለዋ ኩሎን ሆስፒታላት ብዛዕባ እቲ ሕማም ሓበሬታ ተዋሂቦን ኣሎ ኣብ መዕርፎ ነፈርቲ እውን ንመቆፃፀሪ ረስን ዝኸውን ቦታ ተዳልዩ ገያሾ ምስ ኣተዉ ናብተን በቲ ሕማም ዝተፀልዋ ሃገራት ተጓዒዞም ተነይሮም ክሕተቱ እዮም ክብል ኣገንዚብሎ ንመመርመረ ዘገልግል ላቦራቶሪ ተዳልዩ ከም ዘሎ እውን ዶክተር ኣርኣያ ሓቢሩ ኣብተን ጉባብቲ ኮንጎ ዝኾነ ሃገራት ዝነብሩ ኤርትራውያን ጥንቃቐ ክገብሩን መምርሕታት ክከታተሉውን እቲ ዳይሬክተር ተማሕፂኑኣሎ ኣብ ኡጋንዳን ደቡብ ሱዳንን ብዓሰርታት ሽሓ ዝቁፅሩ ኤርትራውያን ኣብ ርእሰ ከተማታት ካምፓላን ጅዋን ከም ዝነብሩ እዩ ዝንገር ብሰንኪ እዚ ድማ ካብ ድናምን ኣስመራ እተን ከተማታት ዝመላለሹ ገያሾ ውሕዳት ከም ዘይኮነ እውን ተገሊጹ ኣሎ ውድብ ጥዕና ዓለም ዘውፅኦ ሓዱሽ ፀብጻብ ከም ዘመልክቶ መጠን ሞትን መልከፍትን ካብ ተቐዲሙ ዝተሓበረ ዝተሓተ ኮይኑ ምፅንሑ ተስፋ ሂቡኣሎ መሰረት ዝተኻየደ መፅናዕቲ ኣብዚ ናይ ሕጂ ለብዒ ክሳብ ሶኒ ሓደ ሰነ ኣብ ዝነበረ እዋን ጥራሕ ሱሳ ሰባት በቲ ሕማም ከም ዝሞቱ ክረጋገፅ እንከሎ ብድንበር 344 በቲ ቫይረስ ከም ዘላኽፉ ሰመዚ ጥዕና ዲሞክራቲክ ሪፓብሊክ ኮንጎ ኣፍሊጦም ኣለዉ ተለኺፎም ከይኮኑ ዝተጠርጠሩ 116 ካልኦት ድማ ምክትታል ይግበረሎም ከም ዘሎ ተገሊጹ ኣሎ ብወገን ኡጋንዳ ድማ ቁፅሪ ዝተለኸፉ ናብ 15 ክብክል ከሎ መጠን ሞት ካብ ሓደ ሰብ ኣይሓለፈን ተባሂሉ ኣሎ ውድብ ጥዕና ዓለም እቲ ሕማም ዓለምለኸዊ ሕፁ ሓደጋ ምዃኑ ድሕሪ ምእዋጁ ንምቁፃሩ ሓያል ፃዕርታት የካየድ ከም ዘሎ እዩ ዝፍለጥ ተዓዘብቲ መረፃ ኢትዮጵያ ዝነበሩ ናይ ሕብረት ኣፍሪካን ኢጋድን ልኡኻን ፖለቲካዊ ልዝብ ኣብ ኢትዮጵያ ክጅምር ፀዊዖም ሕብረት ኣውሮፓ ነቶም ተዓዘብትን ወሲኾም ኣብ ኢትዮጵያ ዝተኻየደ መረፃ ከም ዝቕበልእውን ሰላማዊ ምንባሩን ብምግላጽ ኣብቶም ዝተረፉ ከባብታት ኢትዮጵያ እውን መረፃ ክካየድ ፀዊዖም ኣለዉ ክልተ ተቃወምቲ ፓርትታት ድማ ንከይዲት መረፃ ነቒፎም ናይ ሕብረት ኣፍሪካን ኢጋድን ናይ ምርጫ ተዓዘብቲ ኣብ ኢትዮጵያ ዝተኻየደ ሓፈሻዊ መረፃ ሰላማውን ስርዓት ዝሓለውን ምንባሩ ኣብ ዝሃብዎ መግለፂ ሓቢሮም ኣለዉ ናይ ሕብረት ኣፍሪካ ተዓዛቢ ጉጅለ ትግራይን ናይ ፀጥታ ፀገም ዘለዎም ናይ ኣምሓራን ኦሮምያን ናይ መረፃ ክልላት ሓዊሱ ኣብ 48 ናይ መረፃ ክልላት ድምፂ ከም ዘይተዋሃበ ገሊጹ ኣሎ ይኹን እምበር ንቕድሚት ኩነታት ምስ ዝፈቕዱ መረፃ ብዘይተኻየደሎም ከባብታት መረፃ ከም ዝካየድ ኣብ ቦርድ መረፃ መረጋገፂ ከም ዝረኸበ እዩ እቲ ጉጅለ ኣፍሊጡ ዘሎ ሓለፍቲ መረፃ ናይ መረፃ ሳንዱቕ ኣተሓሕዛን መረፅቲ ምርጋፅን ሓዊሱ ሕግታት መረፃ ከም ዝሓለውን ናይ ፀጥታ ኣካላት ኣብ እዋን ምሃብ ድምፂ ኢዶም ከየእቱ ስርዓት ከም ዘኽበሩን እቲ ጉጅለ ጠቒሱ ኣሎ ናይቲ ሕብረት ተዓዛቢ ዝኾነ ጉጅለ ኣቦወንበር እሁሩ ኬንያታ ኣብቲ ሃገር ዘለዉ ናይ ፀጥታን ምምሕዳራዊ ፀገማትን ንምፍታሕ ኣብ መንጎ ፖለቲካዊ ሓይልታት ዘተ ከም ዘድሊ ኣስሚሩሉ ክልቲኦም ጉጅለታት ቅድሚ መረፃ ምምፁ ምውሓዝ ፀጥታ ከም ዘድሊ ናይ ምኽሪ ሓሳብ ሂቡ ኣሎ ብተመሳሳሊ መገዲ ሕብረት ኣውሮፓን መሻርክቲ ሃገራትን 24 ግንቦት 218 ኣቆፃፅራ ግዝ ተኻየደ ከይዲ መረፃ ከም ዝንእዱ ገሊፆም ኣለዉ እቲ መረፃ ጠሚቶም መቐመጢኦም ኣብ ኣዲስ ኣበባ ዝገበሩ ኣባላት

0: ሀገራት ህብረት አውሮፓ ኤምባሲታት ካናዳ ኖርዌይ ስዊዘርላንድን ኣብ ኢትዮጵያ ሕብራዊ መግለፂ ኣውፂኦም እዮም እቶም ሃገራት ኣብ መግለፂ እዮም ብሄራዊ ቦርድ መረፃ ኢትዮጵያ ፍፅምቲ መረፃ ፓርቲታት ፖለቲከ ሕፁያትን ሲቪል ትካላትን እቲ ሓፈሻዊ መረፃ ዕውት ኮይኑ ንክካየድ ንዝገበርዎ ኣበርክቶን ኢዶም ሕብረት ኣፍሪካን ኢጋድን ኣብቲ መረፃ ንዝነበሮም ግደ ተዓዛብነት ኣፍልጦ እውን ከም ዝህብዎ ገሊፆም ኣለው ኣብ ቀፃሊ ግዜ እቲ 24 ግንቦት 2018 ዝተካየደ መረፃ ዕድል ዘይረኸቡ ከባብታት እውን ክረኽቡ ተስፋ ንገብር ክብሉ ኣገንዚቦም ብካልእ ወገን ትብብር ለኢትዮጵያ ኣንድነት ንኸይዲ መረፃ ኢትዮጵያ ነቒፉ ነቲ ብሶኒ ኣብ ኢትዮጵያ ዝተኻየደ ሓፈሻዊ መረፃ ብመስርሑ ካብቶም ዝሓለፉ መረፅታት ካብቲ መደናገሪ ዝኾነ 97 ናይ መፈፀምቲ ዓቕምን ሪፖርትን ትንተናን ካብ ናይ ህወደግ ናይ ምጥርናፍ ውርሻን ባህርን ካብ ናይ ምጥቕላል ወልፍን ዘይተገላገለ እዩ ብምባል ኣብ ዘውፅኦ መግለፂ ነቒፉ ኣሎ እቲ መረፃ ነቲ ኣዝዩ ዝተሓላለኸ ናይቲ ሃገር ፀገም ካብቲ ዘለዎ ንላዕሊ ናብ ዝገደደ ካብ ምውሳድ ሓሊፉ ዴሞክራሲ ኣየምፅን እዩ ብምባል ዝነቐፈ ኮይኑ ዝኾነ ይኹን ሕፁይ በቲ ናይቲ ሕብረት ስም ናብ ቤት ምክሪ እንተኣትዩ ፍፁም ተቐባልነት የብሉን ብምባል ድማ ሕፁያት ናብ ቤት ምክሪ ከየኣትዉ ምዒድ ኣሎ እቲ ውድብ ህዝቢ ዝተሳተፈ ሰላማዊ ቃልሲ ንምክያድ ሙሉእ መግለፂ ኣብ ቀረባ እዋን ከም ዝህቡን ኣፍሊጡ ኣህጉራዊ ማሕበረሰብ ዲፕሎማሰኛታት ማሕበረሰብን ኣህጉራዊ መራኸቢ ብዙሃንን መንግስቲ ምስ ፖለቲካዊ ሕልታት ክሳብ ዝደራደር ዝኾነ ይኹን ኣፍልጦ ዝህብ ዝመስል መልእኽቲ ካብ ምትሕልላፍ ክቁጠቡ እውን እቲ ሕብረት ሓቲቱ ኣሎ ብተመሳሳሊ መገዲ ፓርቲ ዴሞክራሲ ህዝብታት ቆጫ መረፃ ተጭበርቢሩ ወይ ድማ ምድንጋር ተገይሩሉ እዩ ክብል ከሲሱ ናይ ቁጫ ህዝብታት ዲሞክራሲያዊ ፓርቲ ቁሕ ዴፓ ኣብ ደቡብ ኢትዮጵያ ክልል ጋሞ ኣብ ናይ ቁጫ መረፃ ብህሶን እዩ ዝተካየደ መረፃ ተጭበርቢሩ ወይ ተደናጊሩ እዩ ክብል እዩ ከሲሱ ዘሎ መፈፀምቲ መረፃ ናይ ገዛኢ ፓርቲ ተዓዘብቲ ናይ ቀበሌ ኣመራርሓን ናይ ፀጥታ ኣካላትን ካብ ኢድ መረፅቲ ወረቐታት ድምፂ መንፂሎም ንገዛኣ ፓርቲ ድምፂ ሂቦም ብምባል ዝኸሰሰቲ ፓርቲ እቲ መረፃ ናይቲ መራፃይ ህዝቢ ድምፂ ውፅኢት ተገይሩ ክውሰደ ይኽእልን ብምባል መርገፂ እዩ ገሊጹ ኣሎ ኣብቲ ናቁጣ መረፃ ዝተዋሃበ ድምፂ ናይ ቁጫ ህዝቢ ድምፂ ተገይሩ ኮይቁፀርን ከይግለፅን ወረቐት ድምፂ ብምምጣል ንሓደ ፓርቲ ድምፂ ዝሃቡ መፈፀምቲ መረፃ ብሕጊ ክሕተቱን እቲ መረፃ ክስረዝን እውን እቲ ፓርቲ ሓቲቱ ኣሎም ንግዜዊ ምሕዳር ዝተክአ መንግስቲ ትግራይ ንኣቶ ኣማኒኤል ኣሰፋ ምክትል ፕረዚደንት ገይሩ ሸይሙ ቤት ምክሪ ብሄራዊ መንግስቲ ትግራይ ብፕረዚደንት ዶክተር ደብረፅዮን ገብረ ሚካኤል ዝቐረቡ ሽሞታት ኣፅዲቑ መንግስታዊ ስልጣንን ሓላፍነትን ብዝግባእ ብምትግባር ህዝቢ ዝሃበልኡ ብዝግባእ ንምፍፃም ኣብ ወዳድባ ዓብያት ዕዩ ኣብ ዝመርሕ ኣካል በብውልቆም ብዝግባእ ተፈትሾም ኣቕሞምን ድልውነቱን ተረኣዮም ብደረጃ ውድብ ሕወሓት ተገምጊሞም እዮም ዝተባሃሉ ኣመራርሓታት ድማ ተሸይሞም ኣሎም ናብ ቤት ምክሪ ዝቐረቡ እዞም ተሸወምቲ ብውልቅን ብውዳብን ሰሪሖም ከስፍሑን ክመርሑ ዝኽእሉ ለውጢ ከምፅኦ ዝኽእሉ መርኣያ ተባሂሎም ዝተኣምነሎም እዮም ተባሂሉ ኣሎ መሰረት እዚ ኣብቲ ቤት ምክሪ ቀሪቦም ሽሞቶም ፀዲቁ ቃል መሓላ ዝተፈፀመሎም ኣመራርሓታት ልዕሊ 20 ዝኾኑ ኮይኖም ኣይተ ኣማኑኤል ኣሰፋ ምክትል ፕረዚደንት ትግራይን ሓላፊ ቢሮ ፍትሕን ክኸውን ኣቶ መንግስቱ ተክላይ ድማ ፕረዚደንት ላዕለዋይ ቤት ፍርዲ ኮይኖም ከም ዝተሸሙ እዩ እቲ ቤት ምክሪ ገሊጹ ዘሎ ኣብ መወዳእታ ኣብ ኣብያተ ክርስትያናት ዝፍፅም ምጥቃዕቲ ክሳብ መዓዝ ዝብል ሓዘን ከም ዝፈጠረሎም ፓትርያርክ ኦርቶዶክስ ተዋህዶ ቤተ ክርስትያን ኢትዮጵያ ብፁእ ኣቡነ ማትያስ ተዛሪቦም ኣብ ክልል ኦሮምያ ዞባ ኣርሲ ኣብ ልዕሊ ኣመንትን ኣብያተ ክርስትያናትን ዝፍፀም መጥቃዕቲ ክሳብ መዓዝ ዝብል ሓዘን ከም ዝፈጠረ ፓትርያርክ ኦርቶዶክሳዊ ተዋህዶ ቤተ ክርስትያን ኢትዮጵያ ብፁእ ኣቡነ ማትያስ ተዛሪቦም ኣብ ዝሓለፈ ሰኑን ሰንበትን ኣብ ክልተ ወረዳታት ምብራቕ ኣርሲ ብዝተፈፀመ መጥቃዕቲ 13 ሰባት ከም ዝሞቱን ሓደ ቤተ ክርስትያን ከም ዝተቃፀለን ነበርትን ምንጭታት ኦርቶዶክስ ተዋህዶ ቤተ ክርስትያን ሓቢሮም ኣለዎም
1: መርማሪ ኮሚሽን ኣብ ጉዳያት ፀረ ሰማውነትን ማሕበራዊ ምትስሳርን ዘ ሮያል ኮሚሽን ኦን ኣንቲሰሚቲዝም ኤን ሶሻል ኮሄዥን ስርሑ የካይዱ ኣሎ እቲ ኮሚሽን ኣሸሓት ስምዕታታት ፅሑፍ ተቐቢሉን ካብ ቀዳሞት ጉጅለ ወሃብቲ ምስክርነት ብዛዕባ ህያው ተመክሮ ፀረ ሰማውነት ኣብ ኣውስትራልያ ሰሚዑን እዚ ነቶም ዝነኣሱን ኣዝዮም ተኣፈፍቲ ዝኾኑን ህፃናትና ክስምዖም ምኽኣሉ ብቕንዕና እንተርእናዮ ዘሕዝን እዩ መጥቃዕትታት ሓውን ፀየቕቲ ፅሑፋት ኣብ ኣይሁዳዊ ቤት ትምህርትታትን ማእከላት መውዓሊ ህፃናትን ኣብ ህፃናት ኣይሁድ ዘቕንዑ ናይ ቃላት ፅርፍታትን ዝስንደዉ ሰናቲምን ደቂ ክፍልታቶም ኣብ ዕዮታት ቤት ትምህርቲ ምልክታት ናዚ ምስኣሎምን ሰላምታ ናዚ ምግባሮምን ኣማንዳ ጎርደን ክኢላ ሕክምናዊ ስነኣምሮ እያ ንኤስቤስ ኤግዛሚንስ ከም ዝሓበረቶ ቁፅሮም እናዓበየ ዝኸደ ስድራ ቤታት ምኽሪ ክትህቦም ናብኣ ክመፁ ጸኒሖም ህፃናት ከምዚኦም ዓይነታት ሕቶታት ሒዞም ይመፁ ኣለዉ ንምንታዮም ሰባት ኣይሁድ ዝጸልዉ ድሕነት ኣለና ድዩ ሓለውቲ ዘብዐኛታት ኣብ ቤት ትምህርትና ዘለዉ ንምንታይ እዩ ኣብዚ ሰሙን ኤስቤስ ኤግዛሚንስ ንህፃናት

0: ብዛዕባ ፀረ ሴማውነት ከመይ ክንዛረቦም ዝግባአና ዝብል ሕቶ ከቐርብ እዩ።
1: Children of different ages.
0: ዝተፈላለየ ዕድመ ዘለዎም ህፃናት ዝተፈላለየ መልሲ ይደልዩ። ንብዙሓት ምክንያታት ድማ ኩሎም ኣብ ሓደ ከይጥመሩ ምግባር ኣዝዩ ኣገዳሲ እዩ። ኣማንዳ ጎርደን ንህፃናትኩም ኣብ ዝምልከት እቲ ሓሳብ ድሕነት ክስምዖም ስምዒቶም ክቋፃፀሩን ብመንነቶም ክሕበኑን ምግባር እዩ ትብል። ኩሎም ህፃናት ረብሓ ብዙሕነት ክምሃሩ ኣገዳሲ እዩ። ውላድኩም ፀረ ሴማውነት ወይ ኣድልዎ ዓሌትነት ዘየጋጥሞ እንተኾነ እውን ብዛዕባ ኣገዳስነት ብዙሕነት ሰባት ዝተፈላለዩ ምዃኖም ምርዳእን ከምኡ ምዃኑ ቅቡል ወይ ደሓን ምዃኑን ካብ ምምሃር ሓራ ኢኹም ማለት ኣይኮነን። ከም በዓል ብሉዊ ዝኣመሰሉ ምርኢታት ህፃናት ኣብ መደበር ቴሌቭዥን ኤቢሲ ንከምዚኦም ዓይነታት ሓበሬታታት ኣዝዮም ፅቡቓት ሞዴላት እዮም። ኦልጋ ወይንትሮብ ዓልያ መምህር ቅድመ ቁልዕነትን ንማእከላት መውዓሊ ህፃናት ኣማኻሪት ተመእዛዝነትን እያ። ንሳ ንኣሽቱ ህፃናት ብዛዕባ ፀረ ሴማውነት ሕቶታት ምስ ዝህልዎም እቲ ኣገዳሲ ዘይምህዳም እዩ ትብል። እቶም ህፃናት እንተሓቲቶምኹም ኣሰውዒሎምሉ ኣለዉ ማለት ስለ ዝኾነ ክትምልስዎ ወይ ክትገጥምዎ ዘለኩም እዩ። ገለ ፖለቲካዊ ዝኾነ መግለፂ ክትህቡ የድልየኩም ማለት ኣይኮነን፣ ግን ብዛዕባ ፍትሓውነት፣ ሕያውነት፣ ኣኽብሮትን ከተልዕሉ ትኽእሉ። እዚ ድማ እቶም ህፃናት ኣዝዮም ንኣሽን ከለዉ ክመሃርዎ ይኽእሉ። እዚ ኣብ ቀረባ ግዜ ንደቃ ዝተጠቕመትሉ ሞዴል ወይ ቅዲ እዩ። ጓል መሓዛይ ኣብቲ ናይ ቦንዳይ መጥቃዕቲ ተኸቲላ ሓደ ሰሙን ፀኒሕና ናብ ገምገም ባሕሪ ቦንዳይ ወይ ቦንዳይ ቢች ኬድና ኣብቲ ስነ ስርዓት ተሳቲፍና። ስለዚ ደቀይ ምሳይ መፂኦም ምስ ማሕበረሰቦም ደው ክብል ብኣካል ሪኦምኒ ማለት እዩ። ንኦም ውን ዝትንክፎም ኢለ ይሓስብ። ወለዶም ከመይ ይዋስኡን እንታይ ይገብሩን ይርእዩ። ኣብ ዕድመ መባእታ ቤት ትምህርቲ ዝርከቡ ህፃናት ተዓዘብቲ ጥራይ ክኾኑ ከም ዘይብሎምን ነናሓድሕዶም ክተሓላለዉ ከም ዘለዎምን ክንምህሮም ኣገዳሲ እዩ ክትብል ኣማንዳ ጎርደን ትገልጽ። ብዛዕባ ሃገራት ወይ ፖለቲካ ሰባት ዝተፈላለዩ ርእቶታት ክህልውዎም ንቡር ምዃኑ ክንምህሮም ይግባአና። ኣይሁድ ስለ ዝኾኑ ግን ንተራ ሰባት ተሓተቲ ምግባር ወይ ምፍርራሕ ፈፂሙ ንቡር ወይ ቅቡል ኣይኮነን። ንሕና ኣይሁድ ዝኾኑን ዘይኮኑን ህፃናት ህንጡያት ኮይኖም ክቕፅሉ ክንሕግዞም ንደሊ። ህፃናት ሕቶታት ክሓቱ ክፍቀደሎም ንደሊ፣ ግን ከዓ ክንምልሰሎም ክንክእል ኣለና። እቲ ነገር ፀረ ሴማውነት ርዮም እንተ ኮይኖም ኣይኮነን፣ መዓስ ርዮም እዩ። 13 ክሳብ 19 ዝዕድሜኦም ንኣሽ መንስያት ፍርቂ ናይቲ ተባራቢሮም ዝፀንሕሉ ሰዓታት ኣብ መስመር ኢንተርነት ወይ ኦንላይን እዮም ዘሕልፍዎ። ኣብ ቀረባ ግዜ ነቲ ርእቶ መውሃቢ ክፋል ርኢኹምሞ እንተ ኮንኩም ኣይፈልጥን እየ። ሕማቅ ኣጋጣሚ ኮይኑ ግን ኣብ ገለ እዋን ፀረ ሴማውነት ዝሓዘለ ርእቶ ክህልዎ እዩ። ሾሻና ኣብ ሓደ ቤት ትምህርቲ መምህር እያ። ዕላላት ብዛዕባ ፀረ ሴማውነት ምስቶም ምንጪ ናይቶም ኣብ ኦንላይን ዝርእዮም ትሕሶታት ከይርድኦም ዝኽእል ንኣሹ መንስያት ከተካይዶም ክብድ ዝበለ እዩ ትብል። ኣማይታ ሸሓት ንኣሹ መንስያት ሚምስ ወይ ሚማት ዝጥቀሙ ኣለዉ። ኣብቲ ዋዛ ዝገብሩ ዘለዉ ዝመስሎም ይዋዘዩ፣ ግን ኣብቶም ብልክዕ ናይ ቀደም ዓይነታት ተግባራት ፀረ ሴማውነት መሊሶም ይሳተፉ ኣለዉ። ሾሻና ተምሃሮዋ ብዙሕ ግዜ ነዚኦም ሚማት ክትገልጸሎምን ከላ ይግረም እዮም ትብል። ጎይስሎፕ እንታይ እዩ ይብሉ። ክትገልጸሎምን ከለኻ ከምዚ ትብሎም፣ ኣይሁድ ፍርቂ ናይቶም ኣይሁድ ዘይኮኑ ህዝብታት ንምቁፅጻር ኢሎም ዝተመስርሐ መግቢ የፍርዩ ኣለዉ ዝብል ሓደ ውዲታዊ ስነ ሓሳብ ኣሎ ትብሎም። እቶም ተምሃሮ ይጥምቱኻ፣ እዚ ዳ ዕብዳን እዩ፣ ኣብ ኢንተርነት ዝዝውተር ዓሻ ዋዛንዲ ይብሉኻ። ኣይፋሉን ዋዛ ኣይኮነን ክትብሎም ኣለካ፣ ምክንያቱ እዚ እቲ ሱር መሰረቱ ስለ ዝኾነ። ኣብ መንጎ ንናእሹ መንስያት ስቱርነት ወይ ፕራይቨሲ ምሃቦምን ክትሕልዎም ወይ ክትከላኸሎምን ሕንፃፅ ምቕማጥ ከቢድ እኳ እንተኾነ ሾሻና ዓይነት ቦታታት ኦንላይን እዮም ንኣሹ መንስያት ዝራኸብሎም ምክትታልን ብዛዕባኦም ምዝርራብን ኣገዳሲ እዩ ኢላ ትኣምን። ፀረ ሴማውነት ጥራይ ኣይኮነን ድዩ። እዚኦም ዓበይቲ ማዕበላት፣ ሓደሽቲ ማዕበላት፣ ፅልኢ ደቂ ኣንስትዮ ወይ ሚሶጂኒን፣ ዓሌትነትን ወይ ሬሲዝምን ንርኢ ኣለና። ብዛዕባ እዚ ብቕንዕና ከተዕልለሎም ኣለሊኻ ከተመልክቶምን ጥራይ እዩ ዘለካ። ንፀረ ሰማውነትን ዓሌትነትን ዝኣመሰሉ ነገራት ሚዛናውን

ክቡር ኣስማዕትና ዝኽሰምዖ ፀናሕኩም ብኢብራሂም ዓሊ ዝቐረበ ብዛዕባ ሰማውነትን ፀረ ሰማውነትን ዝምልከት ኣውስትራልያ ኤግዛማይንስ ኣብ ዝብል ኣብ ትሕቲ ዝብል ኣርእስቲ ዘቕረቦ እዩ። ንምሉ ትሕዝትዎ ኣብ ዝኾነ ሰዓት ኣብ sbs.com.au/ትግርኛ ክፀንሐኩም እዩ ክትሰምዖ ትኽእሉ ኢኹም።

0: ናይ ና ደሞ ከማንኛውም ሓረስታይ ብዙሕ ነገር እዮም ዝሰርሑ ከፍትታት ኣለዋ ኣባጊዕ ኣለዋ ታኦት ሕርሻ ኣሎ እንደገና ትቡን ኣሎ ትቡን ዶም ብሓደ ወገን ትቐሊል ስራሕ ክትብሎ ትኽእል ንምንታይ ትኸቢድ ነገር ከፍትን ኣባጊዕን እየን ንምንታይ ተፈቲሐን ክወፅእ ኣለወን ታብ ደንብአን ክበልዓ ኣለወን ዝሕልወን የድሊ እዩ ሕርሻታት ስለ ዘሎ እና ሓደ ሓደ ሻብ ሰራሕተኛ ድብረ የቢልዎን ይኸእል ታብኡ እንታይ ትገብር ከድካ ትሕሉ ትስብስበን እውን ይብለን እዩ ሓደ ሓደ ሻብ ምሸት በቃ ዙር እንትን ኣምስቲ ለይቲ በጊዕ ክንደሊ ዝጠፋ በጊዕ እና በቃ ብጣዕሚ ዝኾነ ሓደ ሓደ ሻብ ማለት ብዙሕ ተማሂርናሉ ኢና ሓደ ስለ መንነትና ተማሃርናሉ ግዜ እዩ ትጠንካራ ጎንካ ትርእየሉ ብዙሕ ነገር ተፈቲናሉ ኢና ማለት ከም ታብ ማለት መብራህቲ ጥራይ ዘለዎ ቦታ እዩ ሃገረሰብ ኮይኑ መብራህቲ ኣለና ቧንቧማ የለን ባዕልካ ቀዲሕካ ኢኻ ተምፅእ ኩሉኦም ነገር ያው ኤሌክትሪክ እንዳር ጠፊኡ ብዕንፀይቲ ኢኻ ማለት ብዙሕ ነገር ብቆልዕነትና ዘይገበርናዮ ኮይና ጌርናዮ ኢና ክልቴና ንሱም ማማይ ሒዝና እና ኣብቲ ከባቢ ብዙሕ ነገር ሒዝና ናብቲ ዝጠየቅካ ንምንታይ ሒዝኩም መፂኹም ሓደ ብሚኒመም ቤርሊ ምንም ዘይብልካ ምንባር ከም ዝከኣል ማለት ብዙሕ ማቴሪያሊስቲክ ዝኾነ ዓለም እንዲና ንነብር ዘለና ኣብዚ ኣብኡ ኮይና በቃ ሓደ ሓደ ሽ እንዶም ክዳን ተሓፂቡ ክነስጥሕም በቃ ንስከፍ ነርና ኣብ ደገ ንምንታይ ኣብቲ ጎረቤት ትርኢ ምንም ቆልዑት ክዳኖም ተቐዲዱ ዳርጋ ክዳን ዘይብሎም ዝቐይርዋ ክዳን የብሎም እና ብጣዕሚ ግራውንድድ ማለት እግዚኣብሔር ይመስገን ድሓኒ ኢና ማለት ታኡ ዘርሓቐ ተሓሳስባ ኣይነበረናን ግን ኣብኡ ከድካ ደሞ ዝበለፀ ፈጣሪኻ ክተምስገና ፈጣሪኻ ትቀርብና ትብዙሕ ነገር ሚኒንግለስ ከም ዝኾነ ትመሃረሉ
1: ከመይ ያለኽን እየ ይብሉኹን እየ መን እየ መን እየ ኪዳነ ወዳእ ተባሂሎ ንሳ ካሙኹያም ፍላይ ማንታ ዝበሃል ደር
2: ኩላ ሰማዕትና እዚ ምስ ኣቶ ዳንኤል ዝተገብረ ኣላላይ ተወድእ ናብ ዝኾነ ሰዓት ኣብ sbs.com.au/ ትግርኛ ሰምዖ ትኽእሉ ኢኹም እቲ ዝተረፈ ትሕዝቶ ግዜ ተረኺብና እውን ኣብ ዝመፅእ መደባትና ከነቕርቦ ክንፍትልና በዛ ናይ ቪክቶሪ ቦሲ ናብቲ ዝቕፅል መደብና ምስገር

0: ካብዚ ቀጺሉ ዝቀርብ ሰሙናው መደብ ምንባራ ኣውስትራልያ እዩ። ኣብ ናይ ሎሚ መደብና ናብ ሓኪም እንስሳ ወይ ቬትሪናርያን ኣብቲ በፅሕሉ እዋን ዝፅበየኩም ኩነታት ዝብል ክኸውን እዩ። ሰናይ ምክትታል። ንናይ ገዛ እንስሳ ኸ ኣዘውቲርካ ናብ ሓኪም እንስሳ ምውሳዱ ነቲ ትውንኖ እንስሳ ጥዑይን ሕጉስን ክኸውን ኣገዳሲ ግደ ኣለዎ። ኣብ ኣውስትራልያ ኣብ ዝርከብ ክሊኒክ ሓኪም እንስሳ እንታይ ክትፅበ ከም ዘለካ ካብቲ ልሙድ ምርመራታትን ክታቦታትን ንድሕነት ናይ ገዛ እንስሳኻ ብኸመይ ክትኣልዮ ከም ዘለካ ምኽሪ ምርኸብ። ናይ ገዛ እንስሳኻ ናብ ሓኪም እንስሳ ምውሳድ ንምንታይ እዩ ኣገዳሲ ኮይኑ? ዳርጋ 3 ርብዒ ዝኸውን ኣብ ኣውስትራልያ ዝርከባ ስድራ ቤታት እንስሳ ዘቤት ስለ ዘለዎን ናይ ገዛ እንስሳ ከም ሓደ ኣገዳሲ ክፋል ስድራ ቤት እዮም ዝቁፀሩ። ንኣብነት ቬራ ሲቺቶ ትውንኖ ወዲ 13 ዓመት ላብራዶር ጆኪ ዝዓይነቱ ከልቢ እዩ። ሚኢቲ ሚኢታዊት ንሱ ካብ ሓደ ኣባል ስድራ ቤትና እዩ። ንሱ ከም ስድራ ቤት ዘይኮነስ ንሱ ስድራ ቤት እዩ ትብል ሚስ ሲቾቲ። ሓላፍነታዊ ወናኒ እንስሳ ገዛ ምዃን ማለት ነቲ ኣባል ስድራ ቤትካ ዝኾነ እንስሳ ኣብ ከባቢኻ ዝርከብ ክሊኒክ እንስሳ ምውሳድ ማለት ስሩዕ ጥዕናዊ መርመራታት ምግባር ማለት እዩ። እንስሳ ገዛ ዘለዎም ናይ ጥዕና ፀገማቶም ኣብ ምሕባእ ክእለት ኣለዎም ትብል ዶክተር እንስሳ ዲያና በርከር። ስለዚ ኣዘውቲርካ መርመራ ምግባር ነዚ ዘይትርዮ ረቂቕ ለውጥታት ንቑሕ ክገብረካ ይኽእል እዩ። ኣብ ርእሲ ድማ ብዛዕባ ኣብ እንስሳኻ ዘሎ ክንክን ክትከላኸል እትኽእለሉ ኣጋጣሚ ዝኸፍተልካ እዩ። ናይ ምክልኻል ሕክምና ማለት ክታበታት ሕማማት ቅድሚ ምፍፃሞም ንምክልኻል ክንክን ስንን ከምኡውን ዝኾነ ምልክታት ሕማም ብኣገኡ ንምልላይ ዝግበር መርመራ የጠቓልል። ምስ ናይ ከባቢኻ ቤት ወይ ሓኪም እንስሳ ርክብ ምግባር ነቲ ኣብ እንስሳ ናይ ገዛ እንስሳኻ ዘሎ ልማድካ ናብቲ ቤት ንምኻድ ዝኾነ ይኹን ፀቕጢ ወይ ጭንቀት ንምንካይ ዝሕግዝ እዩ። ስለዚ ኣብ ዝሓመሉ እዋን ካብ ምምፅኦም ንላዕሊ ቅሩብ ከም ዝለምድዎ ዝገብር እዩ ትብል። ናብ ሓኪም እንስሳ ኣብትኸደሉ እንታይ ምድላዋት ክትገብር ኣለካ? ኩሉ እቲ ዘተሓሳስበካ ነገራት ክትሰርዖ ቀሊል እዩ ይብል ሓኪም እንስሳ ዶክተር ሪያን ኦንግ። እንተኺኢልካ ኣቐዲምካ ፈትኖን ፀሓፎን ለውጢ ጠባያት፣ ኣመጋግባ፣ ናይ መስተ ኣመላት ከምኡውን ዝኾነ እንስሳኻ ኣብ ቀረባ እዋን ዝወስቶም መድሃኒታት ፍለጦም። ቆፀራ ክትሕዝ ከለኹም ምኽንያት መምፅኢኹም ግለፁ። ከምቲ ሚስ ሲቾቶ ዝገለፀቶ ድማ እቲ ክሊኒክ ናይ እንስሳኹም ፍሉይ ድሌት ከም ዘለዎ እዚ ነቲ ናይ ገዛ እንስሳና ናብ ውሽጢ ማኪና ንኸነእትዎን ንኸነውፅኦን ዝሕግዘና ክኸውን ይኽእል እዩ ወይ እውን ኣብ መፀበይ ቦታ ዝያዳ ቦታ ምርካቦም ንምርጋፅ። እዚኣቶም ኣብ ክሊኒክ እንስሳ ክመፁ ከለዉ ብእተኻለ መጠን ኣወንታዊ ተመክሮ ከም ዘለዎም ንምርግጋፅ ብዙሕ ክሕግዙና ዝኽእሉ እዮም። እተፈላለዩ ዘርኢ ንዘይፈልጥዎ ከባቢ ክዋፅሉ ዝኽእሉ መገድታት ክህሉ ከም ዝኽእል ዶክተር ባርከር ይገልጽ። ድሙ እንተልያትካ ድማሞ ኣብ ከባቢኣ ብዙሕ ኣኽላባት እንተልዮም ቁሩብ ትጭነቕ እንትርበሽን እያ እሞ ኣብ ፀጥ ዝበለ ግዜ ክትምዝገብ ትኽእል ኢኻ። ኣብ ክሊኒክ እንስሳ ምስ በፃሕካ እንታይ ዝኸውን? ኣብኡ ምስ በፃሕካ ናብቲ ተቐባል ጋሻ ምቕራብ። ዶክተር ባርከር ነፍሲ ወከፍ ኣብቲ ሕክምና እንስሳ ዘሎ ሰብ ንእንስሳታት ከም ዝፈቱ ዘክር። ስለዚ ንእንስሳኻ ክሓቕፉን ዝበለፀ እንታይ ከም ዝፈቱ ዝገልፅ መምርሒታት ንምስማዕ ኣዝዮም ሕጉሳት እዮም። ንኸልብኻ ኣብ ሚዛን ሰቒልካ ክትመዝን ይሓትኻ ይኾኑ። ድማሙ ድማ መብዛሕትኡ ግዜ ኣብቲ ምኽሪ ዝውሃበሉ ክፍሊ ኤን ዝምዘና። ኣብ ክፍሊ ምኽሪ ምስ ኣተኻ እቲ ቤት ናይ እንስሳኻ ኣካላዊ መርመራ እናገበረ ሕቶታት ክሓተካ እዩ። ዓይኖም፣ እዝኖም፣ ኣስናን፣ ቆርበት፣ መላግቦ፣ ሙቐት ስቴቶስኮፕ ተጠቒሞም ድማ ልቦምን ሳንቦኦምን ምስማዕ ከምኡን ውሽጣዊ ስምዒቶም ዘይስሩዕ እንተኮይኖም ንምፍላጥ ዘኽእሎም ናይ ከብዶም ስምዒት ምርኣይ ዘጠቓልል እዩ ብምባል ዶክተር ባርከር ይገልጽ። ብተወሳኺ እቲ ቆፅራኻ ብዛዕባ ጥዕና እንስሳኻ ዘሎካ ሕቶ ንኸተልዕል ኣጋጣሚ ዝፈጥር እዩ። እቲ ቤት ምሳኻትኩም ብዛዕባ ሕክምና ዘሎ ኣማራፂታት ክገልፅ ይኽእል እዩ። እዚ ከዓ ተወሳኺ ምርመራ ወይ ገለ መድሃኒታት ፈተናታት ከጠቓልል ይኽእል እዩ። ድሕርቲ ምኽሪ እቲ ሓኪም እንስሳ ነቲ ዘድሊ ወረቐት መእዘዝ መድሃኒት ከምኡውን ክትከፍለሉ ኣብ እትኽእለሉ ቦታ መቐበል ኣጋይሽ ይመርሓካ። ምስ ናይ ገዛ እንስሳኻ ዝተተሓሓዘ ሃንደበታዊ ኩነታት እንተተፈጢሩ እንታይ ክትገብር ኣለካ? እንስሳኻ ሃንደበታዊ ሕማም ወይ ምጉዳእቲ እንተወሪድዎ እሞ ፍሉይ ዝኾነ መሳርሒ ዘለዎ ናይ ህፁፅ ሕክምና ማእከላት እንስሳ ኣብ ብዙሕ ከባቢታት ይርከቡ። ከምቲ ዶክተር ኦንግ ዝገለጾ እዚ ስዕብ ከጠቓልል ይኽእል እዩ። ሓደጋ ወይ መጉዳእቲ ወይ ተምላስ ብርቱዕ ውፃኣት፣ ፀገም ምስትንፋስ፣ ምንፍርፋር፣ ውድቀት ወይ ድማ ምናልባት እንስሳኻ መርዛም ነገር በሊዑ ከይከውን ትጥርጥር እንትኾንካ ንኣብነት ናይ ተመን መንከስቲ ኩሉ ግዜ ብህፁፅ ክንሕዞ ዝግባእ ጉዳይ እዩ።
1: Stay connected through the unexpected with Invincible Wi-Fi from Spectrum. Invincible Wi-Fi keeps your home running with fast, fiber-powered internet and automatic 5G and 8-hour battery backup, making sure you stay on track, working, streaming, connected to friends and family, no matter what. Be invincible. Invincible Wi-Fi from Spectrum. Visit